እየሰላምት አላድርስ ለዓለም ጌታ ዘንድር ለሰማይ ንጉሥ ስላሴዎች ሰውን እንፍጠር ብለው ተነሳስ አልቀረምና ወዲያው በመልካችን እንደ አምሳላችን አርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ሆነን ፈጠሩ በሕግ ሆነው ትእዛዝ ጠብቀው ሊኖሩ በዚህ አይነት በተርላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞቹንና ተላላ በባብ ተንኮል በኃጢአት ቀንበር ወድቀው ተዋረዱ እፀ በለስን በልተው እንዳትበሉ የተባሉትን እንጨት ወርተው በሉ የጥፋት ፍሬ ቅንጣት ሲፈጥራቸው አዳም ሆነን ከጥንት እንዲያውቁለት ሰርቶ ነበረ ስራት እንዳትበሉ የእፀ በለሲቱን ፍሬ ትእዛዜን አስተነቀቁኝ ነግሬ እንዳትነኩ የእፀ በለስን ቅንጣት ነገርኳቸው ገና አስቀድሞ ከጥንት እነሱ ግን በባብ ተንኮል ተታለው አጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋቱንና ስራቸው በዚህ ጊዜ በኃጢአት ቀንበር ወድቀው

ተገፈፉ ጸጋ እግዚአብሔርንም አጡ ለዘመናት አይቀጡ ቅጣት ተቀጡ ተሳስተው እንባፈሰሱ ወድቀው ዳግመኛም ደማለቀሱ ወዲያው በሶስተኛው እያለቀሱ ባክነው ተጨነቁ እጅግ በጣም ናዝነው አዳምም ከገነት ተርላ ተባሮ ይኖር ነበር እያለቀሰ አምርሮ እግዚአብሔርም መራርን ባውን አየና ተስፋ ሰጠው አድንሃለሁ አለህና አዳም አዳም አይዞ ጠብቀኝ መጣለሁ ከልጅ ልጅህ መጥቼ እስጋ ለብሳለሁ ተወልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለገራፊዎች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተቀብዬ እጅግ አስፈሪ መከራ ትድናለህ አይዞ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር አንገቱን ደፍቶ ተክዞ ጌታም አይቶ የአዳምን ሐዘን ጭንቀት ተናገረ የሕይወት ማዕዳን ትንቢት 5500 ዘመን ሲፈጸም ተወለደና መድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍስሶ በችንካር ቅዱስ ሥጋውንም